ጥቄጠ በል ጌሲ ባህር ሳሌም ቀብሪ ዚዩም ድሬዶቤ ጋራይ ሲዩ ድላገደ በላይ ሲዩ አዞ ኩሶም ሀረቃይ ሲዩ ጀሚውም ዝትረኸቡ ቦታይቤ ድሬዶቤ ተመሀራ ሀረባድር ሚዲያ ሰርቪስ ሀረሪ ሁስኒ ዱሙም ዲዋን ጋር ሀካም ዚናሩ ጌሲ ባህር ሳሌም ድኝቱ ሙትቤ መትላይ ዚዩቤ ዚሰሜየው ላቂ ሁዝኒውም ይገልጣል ጋር ሀዋዛይ ሶዋ ሀረቃይ ሶ ጀሚ ኢሌም ሰብሪዋ ኢማኑ ይጊዝማል ዝድገደር ኹ ተጤነባይስኛ ይ ሀረባድር ሚዲያ ሰርቪስ ዊን ኤፍኤም ዋ ስሪ ትሪፕል ዜድ ባህመት ካህልቤ ኣኸኻጭፎኝ ዱቅያ ሽለኹ በዛል እዚ ሳትዞ ኸበራይስኛ ወይ እንተትኸታተሎ ብዛልኹ ሳትዞ ለጠብዛ ሽነለኹ ኸበራቾም ላይለ እዚ ትኸታተልኸው ይመስሊ ነራ ይዲጅ ሳቲ ኣላይ ኸበራቾ ኣሕመድሰኒትራይ ቀሲ ዚቀርቦ ጠብቲ ኣይስኝባ ኸይሪ ቀላህቲ ውክል ጌዘምና መትራ ዚቀረው

እናንተ ይም ይይመስሊ ሐራሪያች ቀዲያው ቅራራት ያይሳል ግዲር ሎኹ ሐራሪያች ወልያች ሲዋ ባዚዋ ማነሲው ሐቀበይ ይትማጅ መይልጻል ቢዝነሰዛል ሚጀሌ ሐራሪያች ይሽ ኩቤ ተዲ መኸነዚው ሙንኩቲን ታይልዛልንታ ሙነዘመዞ ሐረቃች ያሾዛል ሺው ያሹ በሐሉ ያሽዛሉ ይደልግዛሉ ያጭዛሉ ቀደ ይለፍዛሉ አላይዞ ኩቤ ተዲ ኻነግሩም ሚል ኻና ይልዛሉ ቢሐቅዱ ሜሉ ላኪን ዲላገዚው ያቀኑ ሜሉ ሐራሪያች ይቀድያው ሐፍዛ ሸሊና ሐሊ ባይቲማ ኩሉ ዞማ ሐድ መሳመትማ ጠረፍ ቤላ ጠረፍ መትሰመሌ ጠዛልባማ መትሄ ረግቤ እጅቤ ታኽቤ ወቅትቤ ኪስቤ ኩሉ ሐልቤም ግርጋራ መውሸዝናሬ ቤወታይሌ አቅያች ግርጋራ ያሻሉ ይሉ ይዛላች ኩሉ ሲጀቤም ኦርክሶም ታሪኽ ቤም በጅህ ግዛ ሴነ ኑሳ ባድሌ ሒጮት ይሰምበዩ ዛና ውስዋች ይኩዛል ሓላተ ታይቤ ይህ ሐረቃችው ኣው ይህ ሙነዘማው ሜጠቅዞ ወይ መቃነን መሓል ነሌኽ ወኣሌጥ ባይቲ ይተቀበዩ ዛል ቀድያ ናራ ይተቀበነ ዛል ቀድያ ናራ ኩሉ ዝነበም ይለ ያች ይለፍ ዛሉ ይህ ሙነዘመዞ ይለፍ ብሓል ጠበዞ መሲም ብሓል ይከልሕ ብሓል ኩሉ ኣታይበም ሲሙኡን ሄጁን ዛልኹቦ ሄጁ ይል ብሓል ኤቀዞ በዛሉ ኣዳዋች ታኽዚዩ ዝሄጅ ንብሳ ማላኣይ ብማል ዛለያች ይበቀ ዝናራ ፈሳድ ኒዛም ቤ ኣምሃረ ኒዛም ቤም ታኽ ዝናረ ዩ እሱኣችዋ ዛለያች ኩሉ ሓል ቤም ኢንተርናሽናል ኣብ ዓለም ሕፉቅ ደረጃ ቤም ካነጊር ቁጡር ዝተያችማ በሽበሽ ታኽ ዛለያች እንተዩ ህያች ሓቅ ብየማጃሉ ባይቲ ኣልታም لكن حياج بحمسة متقافت ما زياج بمتمحات بايتي الزياج تاخ زيو كيسي بي الايزوم تاخ موشينا بريبازا لنتا هرارياج مشاوة زلن بيو اتاياج بي الايشي بي نرخو زنانا نترأبا زنانا نسينا زنانا اخزيقال ناشانا بانا قرزو بجيحزو زي سيما بحالات بحلمة الزوف زو الاي سالي حدقنا يقر لكن يسم زالي يي حالات وكو بيسم يلوزال التام ይለባይቲ ኪናኖትኮ ጠሞ ሸቤ ተዲእ ዝኻናም ኣው ዘንዶቃም ይሰምዛል ዘንዶቃም ይናሕቂኩታ ነፍሲ ዞበ ነፍሲ ዞብ ያናሕቂኩትማ ምን ብሓልና ይልዛሉ ይሄድኩት ኣታሓሪ ሴነ ዘብሽኩት መኽነ ይነብሪ ይበሃል።